الحمد لله رب العالمين، والصلاة والسلام على نبيه الكريم وعلى آله وصحبه الطيبين الطاهرين. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما وارزقنا فهما ونعوذ بك من هال أهل النار. اللهم ارزقنا الإخلاص في القول والعمل. أذكركم أن تخلصوا النية لله تعالى. قال الله سبحانه وتعالى: وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. قال الحبيب عليه الصلاة والسلام: إنما الأعمال بالنيات وإنما لكل امرئ ما نوى. نياچولا الله سبحانه وتعالى عند تادرغو استاوساچو حالو. ታዲያ አላህ ሱብሃነሁ ወተዓላ በሱረቱል ቀለም በአራተኛው አንቀጽ ላይ ምን አለን? ወኢነከ ለዓላ ኹሊቅን ዐዚም። ታዲያ ይህ አያት ምን ያመለክተናል? ረሱል ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ከፈጠራቸው ፍጡራኖች ሁሉ ከሁሉም ፍጡራኖች በላጭ እንደሆኑ እንደዛውም አላህ ሱብሃነሁ ወተዓላ አላቸው፣ ያ ሙሐመድ እኔ እኮ አንተን ከሁሉም ፍጡሮች ሁሉ እኔ ከፈጠርኳቸው ፍጡሮች ሁሉ በላጭ ባለው አኽላቅ እኔላ አንተን ፈጥሬሃለሁ በማለት አላህ ሱብሃነሁ ወተዓላ ለሙሐመድ ነገራቸው። ታዲያ ይህ ቀላል ነገር እንዳልሆነ እናቀበታለን። ይህም በምንልበት ሰዓት ላይ ላኪን አንዳንዶቹ እንደሚያደርጉት እንግዲህ እንደ አስተሳሰባቸው ምናልባት ከኑር የተፈጠረና ወይም ከብርሃን የተፈጠረና ከአፈር የተፈጠረ እንዴት ይወዳደራል? ብርሃን እንደዚህ ነውና አፈር እንደዚህ ነውና በማለት በተለያየ ሁኔታዎች ሊያስቀምጠው ይችላል አንድ ሰው። ላኪን ትልቁና ዋነኛውና እውነተኛው ነገር ከአላህ ዘንድ ሱብሃነሁ ወተዓላ አንድ ሰው ደረጃው ትልቅ የሚሆነው አላህን አላህ በሰጠው የአላህን ሱብሃነሁ ወተዓላ የመፍራት ደረጃው ብቻ እንደሆነ ይሄን ግልጽ ሊሆንልን ይገባል ማለት ነው። ታዲያ አላህ ሱብሃነሁ ወተዓላ ሙሐመድን ከአፈር ፈጥሯቸው ይሄም ከሰው ልጅ ፈጥሯቸው እሳቸውን ከሁሉም ፍጡራኖች ጠቅላላ በላጭ እንዳደረጋቸው ከተለያዩ ሐዲሶችና የቁርአን አንቀጾች እናገኛለን። እስቲ ከነዚህ መሃል አንዳንዶቹን እንይና ዛሬ ረሱላችን ሰለላሁ ዐለይሂ ወሰለም ከብርሃን የተፈጠሩት የሰው ልጅ አይደሉም የሚሉትን ሰዎች እስቲ እናንተ ስተተኞች ናችሁ ሂዱ ከዚህ ጋር በማለት እንንገራቸው። አላህ ሱብሃነሁ ወተዓላ በቁርአን ላይ እንዲህ ለሰዎች ወይም ለሰሐበቶች እንዲያስተውሱ ዘንድ ረሱላችን ሰለላሁ ዐለይሂ ወሰለም አላህ ነገራቸው። በሱረቱ ካህፍ መጨረሻው አያት ላይ ምን አላቸው አላህ ሱብሃነሁ ወተዓላ? ቁል ኢነማ አና በሸሩን ሚስሉኩም ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ ኢላሁን ዋሂድ ብለህ ነገራቸው። ያ ሙሐመዶ እንግዲህ ማለት ነው እንግዲህ ያ ሙሐመድ በላቸው፣ እኔም ቢሆን እንደናንተው የሰው ልጅ ነኝ በማለት ነገራቸው። እንግዲህ አንተና እነሱ የሚለያየቱበትን መንገድም ነገራቸው። ታዲያ በዛን ደረጃ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? እኔ እንደናንተው የሰው ልጅ ነኝ። እኔና የእናንተ ልዩነት እኔ ነብይ ነኝ፣ ወደ እናንተ ደግሞ ጥሪ አደርጋለሁ፣ በጥሩ አዝዤ ከመጥፎ ደግሞ ሰዎቹ እንዲከላከሉ ዘንድ ጥሪዬን አደርጋለሁ በማለት ረሱል ሰለላሁ ዐለይሂ ወሰለም እንዲጠቅሱ በዛ አያት አላህ ሱብሃነሁ ወተዓላ አስተማረ። ታዲያ በእንደዚህ አይነት መልኩ እያለ አንዳንድ ሰዎች ምን ይላሉ? ረሱላችን ሰለላሁ ዐለይሂ ወሰለም በምንም መልኩ ካፍር አልተፈጠሩም በማለት የተለያዩ ተአምራት በእጃቸው እንደተገኘ ሲያነቡ ወይም ሲሰሙ ምን ይላሉ? ረሱል በተአምር የሰው ልጅ አይደሉም በማለት ክደትን የሚፈጽሙ ሰዎች አሉ። ላኪን እሳቸው ከሰው ልጅ እንደተፈጠሩ በቁርአን ላይ አላህ ገልጾልናል። ታዲያ የሰው ልጅ ደግሞ ከጭቃ እንደተፈጠረ አላህ ሱብሃነሁ ወተዓላ ነግሮናል። በሱረቱ ሰጅዳ በሰባተኛው አያት ላይ አላህ ሱብሃነሁ ወተዓላ ነገረን፣ አለዚ አሕሰነ ኩለ ሸይን ኸለቀሁ ወበደአ ኸልቀ ልኢንሳን ሚን ጢን። አላህ ሱብሃነሁ ወተዓላ ብሎናል። እንግዲህ ሁሉንም ነገር ከፈጠረ በኋላ አላህ ሱብሃነሁ ወተዓላ መጨረሻ ላይ አዳምን ወይም አደምን ከአፈር ወይም ከጭቃ ፈጠራቸው የሚለውን ነገር አላህ ሱብሃነሁ ወተዓላ በዛ ሱራ ለእኛ ግልጽ አድርጎልናል።
ታዲያ አንዳንድ ዑለማዎችስ ምን ይላሉ? ይሄ ግልጽና የተቀመጠ ነገር ነው። ኢማም ቡስሪ ምን አሉ? እንግዲህ ኢማም ቡስሪ ማለት ሁላችንም እንደምናስታውሰው እሳቸው ቡርዳ የሚባለውን መጽሐፍ ያላቸው ወይም ያው ሰዎቹ ሲሰባሰቡ በአንድ ላይ የሚያደርጉት ሰለዋት ማለት ነው። ተሰባስበው የሚያደርጉት ሰለዋት ከዛ መሀል ግልጽ ነው። ለምሳሌ እያየን እንደሆነ ምን ይለናል? مولاي صل وسلم دائما عبدا على حبيبك خير خلق كلهم ايهن مساسلوتن مولاي صل وسلم دائما عبدا يالو بندزي عينت ملكو يميادرغوتن كذا بحالا بمحلو امن تذكر جيران بذي سلامي مزجت دم عن جرام مقلت بدم ام حبتي ريح من تلقاء كاذب ايهن بندزي عينت ملكو ياو በየተለያየ ቦታዎች ይሄ ይሄ ነገር ግልጽ እንደሆነና በሰዎችም ዘንድ የታወቀ ወይም ፌመስ የሆነ ነሽዳ ወይም ሰለዋት እንደሆነ እናቃለን። በዚህ መሐል እሳቸው ምን አሉ? ስለ ረሱላችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? فمبلغ العلم فيه انه بشر وانه خير خلق الله كلهم فمبلغ العلم فيه انه بشر እንግዲህ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ሰው አወቀ ወይም የመጀረሻ በመጨረሻ ደረጃ ረሱልን አወቀ ብለን አንድ ሰው የምንናገረው እሳቸው የሰው ልጅ መሆናቸውን ማወቅ አለበት። ይሄን በመንልበት ሰዓት ደግሞ ምን አሉ? وانه خير خلق الله كلهم ታደሳቸው አላህ ከፈጠራቸው ፍጡራኖች ሁሉ በላጮ እንደሆነ ቁርፍ ታርጎ በልቡ ማስቀመጥ መቻል አለበት። ሰው መሆኑንም መሆናቸውንም ካረጋገጠ በኋላ ማለት ነው። ካስረጋገጠ በኋላ بارك الله فيكم وحسن الله اليكم ይህ የሆነ እንደሆነ ኢንሻአላሁ ተዓላ ዛሬም ቢሆን ነገ አንድ ሰው ልቡ ጠንካራ ይሆናል ማለት ነው። ላኪን የሰው ልጅ የረሱላችን ሰለላሁ ዐለይሂ ወሰለም ከብርሃን ተፈጠሩ ብሎ የሚናገሩ አንዳንድ ሰዎች እንግዲህ ይሄን ቁርአን አያትና አሁን ያየነውን ምን ያደርጋሉ? በስተት ላይ ያደርጋሉ ማለት ነው። ይሄን ቁርጥ አርጎ አንድ ሰው ማወቅ መቻል አለበት። ይሄ ከሆነ ምንም የሚቸግረው ነገር የለም። አላህ ሱብሃነሁ ወተዓላ የረሱላችን ሰለላሁ ዐለይሂ ወሰለም ልዩ መሆናቸውን በቁርአን ላይ ነግሮናል። ከስማቸውም ጋር የኔ ባሪያ በማለት አላህ ሱብሃነሁ ወተዓላ ከራሱ ጋር አጣመዳቸው። سبحان الذي عصر بعبده ليلا من المسجد الحرام اسرى بعبده بلوب الله سبحانه وتعالى من ادرج بعبده بمالت الله سبحانه وتعالى ودا راسه استغاچو ايهم ياساين الله سبحانه وتعالى لمحمد يسطاچو تلك بوتان نو طلب اندزي عينت ملكو عند سو امنو اوقو رسول صلى الله عليه وسلم اكبرو ودو مكتل متال مشال اللبت مكاتم الله سبحانه وتعالى منالا قلوا إن كنتم تحبون الله فاتبعوني يحببكم الله قريب برقتم من نانتي الله وديتا مغنية فلقاتشوك هنا محمد وداتشو أكبراتشو مكتل قديتا هنا محمد ويم رسول صلى الله عليه وسلم أكبرو ودو مكتل مال الدمو ترقمو من دنو بمن اللبت ساعت لاي قريب ረሱል ሰለላሁ ዐለይሂ ወሰለም የነበሩበት መንገድ መያዝ ማለት ነው። ይሄም አላህ ባዘዘው ታዘው አንድ ሰው አላህ በከለከለው ሲከለከል ረሱል ሰለላሁ ዐለይሂ ወሰለም የነበሩበትን ሱናዎች ደሞ መልሶ በትክክሉ የሚያመጣ ከሆነ ይሄ ሰው የምን ይባላል? ረሱል ሰለላሁ ዐለይሂ ወሰለም ወደዋል ይባላል። ያለበለዚያ እንደዚህ በአየር ላይ አንድ ሰዎች ረሱልን ወደድን በማለት እሳቸው የማያደርጉት ነገር ያደረገ ሳቸው የሚያደርጉት ነገር ሳይያደርግ ዝም ብሎ ረሱልን ወድጃለውና ብሎ የፈለገውን ያክል ሌሊት ሳይተኛ ቢያድር ምንም ዋጋ የለውም። ረሱል የነበሩበትን መንገድ ሳይይዝ ማለት ነው። ሳቸውን እምነት በትክክሉ ሳይይዝ ቢንቀሳቀስ ምንም ዋጋ የለውም ማለት ነው። ባረከላሁ ፊኩም ወሐሰነላሁ ለይኩም የዛሬ ትምህርታችን በዚህ ጋር ይቋረጣል ማለት ነው። ወአኺሩ ዱዓዋን አልሐምዱሊላሂ ረብል ዓለሚን።